ከኔ መዛራት ስጋዬን ጨርሰው አስቀር ባጥንት አመቼም አልወልደው ሀሳብ ተሸክም አመቼም አልወልደው ሀሳብ ተሸክም መልኬን ላወጠው ታሳበረግስ